0: አውስትራሊያ ኢትዮጵያ አብ ሀግራው ፓርክ እንባታት ባሊን ተኽዝ ካየድ መደብ ስልጠና ሐሉት ፓርክ ሀገዝ ጌራ ፖለቲካን ወታድራን ሐልታት ሐቆፍ ቤት ምክር ሰላም ለውጥና ትግራይ በዕልዋ ስልጣን ተቋጻጸረ ኃይሊ ከአል ምዃኑ ገሊጹ ሕወሓት ብወገኑ ንመድረኻው ቃልሲ ምርግጋጽ ህልውና ኣብ ሓደ ንዕሰል ክብል ፀዊዒ ዝብሉ ከምኡን ንምበል 35 ዝኽሪ ናጽነት ኤርትራ ኣብ ጎደናታት ከተማ ኣስመራ ምዕሩግ ባህላዊ ካርኒቫል ምቕራቡ ዝምልከት ዜናታት ኣሎና ድሕሪ ዜና ክነቕርቦ ኢና ንኹሉ መደባትና ንምክታል ምሳና ሓቢርኩም ክፀንሑ ዝዕድመኩም ኣዳለውና ኣቕራብን ዝመደብ ብየነሰመረ ሕጂ ብቐጥታ ናብ ዕለታዊ ዜና ንሎሚ ሓሙስ 21 ጉንበት 2026 ዝተዳለው ዜናታት ተቐርበልኩም ፍልማ ኣርእስታቶም ፕረዚደንት ኣሜሪካ ዶናልድ ትራምፕ ምስ ኢራን ዝግበር ዘተ ሰላም ኣብ ናይ መወዳእታ ደረጅኡ ከም ዝርከብ ገሊጹ ውድብ ጥዕና ዓለም ነቲ ኣብ ዲሞክራሲያዊ ሪፐብሊክ ኮንጎ ዘጋጠመ ኢቦላ ንምምካት መከላኸሊ ናውትን ናውቲ ሕክምና ንምቕራብ ተዳልዩ ከም ዘሎ ገሊጹ ደገፍቲ እንግሊዛዊት ጋንታ ኣርሰናል ድሕሪ 22 ዓመት ጋንቲኦም ብምስ ዓራ ሓጎሶም ክገልፁ ውዒሎም ሓዲሮም እዚ ሬድዮ ስፔስ ብቋንቋ ትግርኛ ዝፍኖ መደብ እዩ ኣርእስታት ዜና ክሳብ ፀኒሕኩም ዝርዝራት ይስዕብ ፕረዚደንት ኣሜሪካ ዶናልድ ትራምፕ ምስ ኢራን ዝግበር ዘተ ሰላም ኣብ ናይ መወዳእታ ደረጅኡ ከም ዝርከብ ገሊጹ እቲ ውግእ ደው ድሕሪ ምባሉ ልዕሊ 6 ሰሙን ፀኒሕ እዩ ዝበሃል ዘሎ ኮይኑ ግና ገና ዝቕፅል ነባሪ ሰላም ክህሉ ዝኽእል እንተኮይኑ ግና ኣይተፈልጠን ናይ ኣሜሪካ ፕረዚደንት ነቲ ናይ ኢራን ወታደራዊ ዓቕሚ ኣብ ቀረባ እዋን ብዝተፈፀመ መጥቃዕትታት ኣዝዩ ተዳኺሙ ከም ዘሎ እንተገለፀ እኳ ዲፕሎማሲ እንድሕር ፈሽሉ ግን መሊሱ ወታደራዊ ስጉምቲ ንምውሳድ ድሉ ከም ዘሎ ገሊጹ
1: ኢራን ሃቭ ኤ ኒውክሊየር ዌፐን ዳትስ ኦል ኢትስ ቨሪ ሲምፕል ዊ ዊል ኖት ሌት ዳት ሃፕን
0: ኢራን ኒኩሌሳዊ ኣፅዋር ኣለዋ እዚ ኣዝዩ ቀሊል ክመስል ይኽእል እዩ ከምኡ ክኸውን ድማ ኣይከነፍቅድን ኢና ብዙሕ ደገፍ እውን ኣለና ዜና ሓሶት ብምንባብን ብምስማዕን ብዙሕ ደገፍ ከም ዘሎና ኣይትፈልጡን ኢኹም ሰባት ኒኩሌሳዊ ኣፅዋር ክህልዎም ኣይደልዩን ኒኩሌሳዊ ኣፅዋር እውን የብሎምን ሕማቅ ክገብሩ እውን ይደልዩ እንታይ ከም ዝኸውን ክንርኢና ንሕና ግና ፀቢቕና እኳ እንተወቕዕናዮም ብዝያዳ ክንሃርሞም የድልየና ይኸውን ምናልባት ግና ከምኡ ኣይከውንን ክኸውን ይኽእል እዩ እንተኾነ ኢራን ኒኩሌሳዊ ኣፅዋር ክትውንን ንምሉእ ኣብ ማእከላይ ምብራቕን እስራኤልን ክትድብድብ ኣይነፍቅድን ኢና ነቲ ዩሬንየም ዝህብትን ፕሮግራም ንሲቪላዊ ዕላማ እዩ ብምባል ኢራን ኒኩሌሳዊ ኣፅዋር ከም ዘይትደሊ ብተደጋጋሚ ክትገልፅ ፀኒሓ እያ መጠን ክታበት ኣብ ቆልዑ ብምንቁልቃሉ ከም ዲፌትሪያ ዝኣመሰሉ ሕማማት ዳግማይ ንክመፁ ኣበርክቶ ይገብርሎ ክብል ማሕበር ሕክምና ኣውስትራልያ ኣፍሊጡ ሰበስልጣን ጥዕና ኣብ ዓሰርተታት ዓመታት እቲ ባክቴርያ ብምኽሳቱ ነቲ ረክሲ ንክቆፃፀሩ ይፅዕሩ ኣለው ኣውስትራልያ ክሳብ 20 ጉንበት ኣብ ኖርትርሃርን ቶሪቶሪ ይቕሬታ ኣብ ኖርዘርን ቴሪቶሪ ኩንስላንድ ደቡብ ኣውስትራልያን ምዕራብ ኣውስትራልያን 226 ግዳያት ዲፌትሪያ መዝጊባላ ምክትል ፕረዚደንት ኤኤምኤ ኣሶሴት ፕሮፌሰር ጁልያን ራይት ኣብ ግዜ ቁልዕነት መጠን ክታበት ምንካይ ኣዝዩ ከም ዘተሓሳስብ ገሊጹ
2: We've seen the rate of vaccination drop below 90% for children
0: ኣብ ክሊ ሓደን ክልተን ዓመት ንዝዕድሚኦም ህፃናት መጠን ክታበት ብትሕቲ 90% ምውራዱ ርኢና ኢና ከም ሳዕብን ናይዚ ድማ ነቲ ቅድሚ ብዙሕ ዓመታት ዘጥፋኣናዮ ዝመስለና ዝነበረ ብዙሓት ናይ ቆልዑት ሕማማት ዳግማይ ምኽሳት ምጅማሮም ኣዝዩ የተሓሳስበና ፕረዚደንት ኩባ ነበር ራውል ካስትሮ ኣብ ሕቡራት መንግስታት ኣሜሪካ ብናይ ቅትለት ክስታት ከም ዝቀረበሉ ተሓቢሩ መዛግብቲ ቤት ፍርዲ ከም ዝሕብሮት ወዲ 94 ዓመት ብሓደ ንዜጋታት ኣሜሪካ ንምቕታል ውዲት ብምግባር ብ4 ቅትለትን ብ2 ምስንኻል በረራ ነፈርትን ክሲ ቀሪብሉ ኣሎ ብመሰረት እቲ ናይ ኣሜሪካ ኣኽባር ሕጊ ቶድ ብላንቼ ዝበሎ እቲ ክሲ ካብቲ ብ1996 ዝተፈፀመ ፍፃሜ ተላዕለ ኮይኑ ኩባውያን ነፈርቲ ብሓደ ጉጅለ ስደተኛታት ደቂ ኩባ ዝተወቕዓ ነፈርቲ ዝተሓሓዝ እዩ ውድብ ጥዕና ዓለም ነቲ ኣብ ዲሞክራስያዊት ሪፐብሊክ ኮንጎ ኣጋጢሙ ዘሎ ኢቦላ ንምምካት መከላኸሊ ናውትን ናውቲ ሕክምና ንምቕራብ ተዳልዩ ከም ዘሎ ገሊጹ ኣብዚ እዋን እዚ ናብታ ኣብ ጥቓ ማእከል እቲ ለበዳ እትርከብ ምብራቃዊት ከተማ ቡንያ ናይ ገጽ ማስኬራ

0: ናታትን ከረጺት አካላትን ዝርከቦም ለእስራቶን ዝከውን ረድኤት ላይክሎ ናይ ውድብ ጥዕና ኣፍሪቃ ሰንሰለት ቀረበ ብፋጢማ ታፊዳ ዝምራሕ ከም ዝበለቶ እቲ ዝደድሊ ነገራት ምቕራብ ዝርግሐት ቫይረስ ንምዝሓል ኣገዳሲ እዩ.
1: We just witnessed a Dash 8 aircraft take off with 6 tons of cargo directly.
0: ሃንቲ ዳሽ 8 ዘዓይነታ ነፋሪት 6 ቶን ጽዒና ሒዛ ክትወፅእ ከላ ብቐጥታ ናብ ሕጂ ተተኸሲቱ ዘሎ ሕማም ክትከይድ ብዓይንና ርኢና እተወሰነ ድኳናትን ካልእ ተወሳኺ ናውቲ መከላኸሊታትን ልኢኽና ውሑስን ምዕሩግን ቀብሪ ከም ዝህሉ ምእንቲ ክኸውን እተወሰነ ከረጺት ሬሳ ሰዲድና ኢና ስለዚ ሰባት ብመሰረቱ ነቶም ዘፍቅሮም ሰባት ውሑስን ምዕሩግን ብዝኾነ መገዲ ክሰናበትዎም እዮም ዛጊት ኣብተን ኣብ ሰሜን ኢትሪን ሰሜን ኪቡን ዝርከባ ሰሜናዊ ኣውራጃታት ኮንጎ 51 ሰባት ኣብ ኡጋንዳ ድማ 2 ሰባት በቲ ሕማም ከም ዝተታሕዙ ተረጋጊጹ ኣሎ ኣብ ርእሲ እዚ 139 ጥርጡራት ከም ዝሞቱን ዳርጋ 600 ዝኾኑ ጥርጡራት ተረኺቦም ከም ዘለውን ተፈሊጡ ኣሎ ብዛዕባ ሕማም ኢቦላ ዝምልከት ጸብጻብ ድሕሪ ዜና ክቐርብ እዩ ሰልፊ ጥምረት ፌደራል መንግስቲ ኣውስትራልያ ነቶም ምስ ጉጅለ ኣይኤስ ምትእሳር ዘለዎም ደቂ ኣንስትዮን ህፃናትን ናብ ኣውስትራልያ ከይምለሱ ንምክልኻል ዝከኣሎ ኩሉ ክገብር ኣሎ ኢሉ 6 ናይ ኣውስትራልያ ኣንስቲ ምስ ህፃናትን ደቂ ደቀን ኣብ ውሽጢ ሒደት መዓልትታት ካብ ሶርያ መዳጎኒ ደንበ ክወፃ ትፅቢት ይግበር ፌደራል መንግስቲ ነቲ ጉጅለ ዝኾነ ሓገዝ ከም ዘይህብ ይገልጽ ይኹን እምበር መራሒ ተቃዋሚ ኣንጉስ ቴይለር መንግስቲ ነዞም ሰባት ከይምለሱ ክገብር ከም ዘለዎ እዩ ዝዛረብ
2: The government should be doing everything they can to prevent that from happening. And I've said that from the start.
0: እቲ መንግስቲ ነዚ ንኸይፍፀም ዝከኣለዎ ክልገብር ኣለዎ ካብ ፈለምኡ ከምኡ የለ ማለት እዞም ሰባት እዚኦም ንሃገሮም ገዲፎም ንግብረ ሽበራውያን ትካላት ዝድግፉ ሰባት እዮም ኣብ ኣውስትራልያ ብሉፅ ሽልማት መፅሓፍ ዝቐርበሉ ዝርዝር ኣስማት ፀሓፍቲ ተፈሊጡ ኣብቲ ዝርዝር ዲሲፕሊን ዘርእስታ መፅሓፍ ብፍልስጢማዊት ኣውስትራልያዊት ራንዳ ዓብደልፋታሕ ዝተፃሕፈት ልብወለድ ዘጠቓልል እዩ ንሳ ኣብ ሰሙን ፀሓፍቲ ኣደላይድ ከይትሳተፍ ብምኽልካላ መዛረቢ ኣርእስቲ ኮይና ንርአያ ናብቲ ሓደ ካብቲ ኣብ ኣውስትራልያ ዝዓበየ ስነ ፅሑፋዊ ፍፃሜታት ከይትሳተፍ ምስተኸልከለት ኣብቲ መደብ ዘረባ ዘስምዑ ናይቲ ፍጻሜ ምስታፍ ተሓሪሞም ከም ሰዓብኑ ድማ ናይ 226 ሰሙን ፀሓፍቲ ክስረዝ ተገዲድ እዩ እዚ መፅሓፍ ብዛዕባ ውልቃዊ ሓላፍነትን ናፃ ፕረስን ክትሽፍን እያ ብዛዕባ 2 ፍልጢማውያን ኣውስትራልያውያን ትምህርቲ ኣካዳምን ቀንዲ መራኸቢ ዙሓን ኣብ ምእላሽ ዘተኮረት ድማ እያ ኣብ ደቡብ ካሊፎርኒያ ኣብ ከባቢ ከተማታት ንዝነብሩ ሰባት ብሰንኪ በር ሓዊ ልዕሊ 17,000 ሰባት ካብቲ ቦታ ክጉዕዙ ትእዛዝ ተዋሂቦም ክፍሊ ሓዊ ቨንቱራ ካውንቲ ሃልሃልታ ኣብ ፈለማ ኣብ ሰዓት ብንፋስ ተደፊኡ 30 ማይልስ ይጓዓዝ ከም ዘሎ ኣፍሊጡ ነይሩ እንተኾነ ግን ሰራሕተኛታት ምጥፋእቲ ሓዊ ኣብ ለይቲ እቲ ንፋስ ብምዝሓሉ ነቲ ሓዊ ንምጥፋእ ተሓጊዞም እዮም ወሃብ ቃል ዲፓርትመንት ኣንድሪው ዶውድ ኣብ ሰበ ስልጣን ነቲ ቃልሲ ንምዕዋት ዝከኣሎም ኩሉ መዳያዊ ዓቕሚ ይውፍዩ ምህላዎም ገሊጹ
3: We have 750 firefighters involved in this firefight. We have
0: ኣብዚ እዋን ናይ ሓዊ መጥፋእቲ እዋን 750 ዝኾኑ መጥፋእቲ ሓዊ ኣለውና ካብ መሬትን ካብ ኣየርን ኮይኖም ዝቃለሱ መጥፋእቲ ሓዊ ኣለውና ኣብ ስፖርት ኣብ መላእ ዓለም ዝርከቡ ደገፍቲ እንግሊዛዊት ጋንታ ኣርሰናል ድሕሪ 22 ዓመታት ጋንቲኦም ብምስዓራ ሓጎሶም ክገልፁ ውዒሎም ሓዲሮም ኣርሰናል ሓንቲ ፀወታ ተሪፋታ ብ82 ነጥቢ ኣብ ቅድሚት ማንቸስተር ሲቲ ድማ ነታ ናይ ትማሊ ፀወታ ኣሓዊስካ 2 ፀወታ ተሪፍዋ ብ77 ነጥቢ ሒዛያ ትማሊ ምሸት ናብ በርንማውዝ ገይሻ ማንቸስተር ምስ እትዕወት ምስ ኣርሰናል ዝህልዋ ናይ ነጥቢ ፍሊ ናብ 2 ስለ ዝወርድ ሰንበት ኣብ ዘካይድዎ ፀወታ ዋንጫ ኣርሰናል ምስ እትስዕርሞ ማንቸስተር ሲቲ ከዓ ምስ እትዕወት ዋንጫ ትወስድ ማንቸስተር ሲቲ ምስ በርንማውዝ ኣብ እትገብሮ ፀወታ ምስ እትስዓር ወይ ማዕረ ምስ እትወፅእ ግን ኣርሰናል ብቐጥታ ሻምፒዮና ዝገብር ፀወታ እዩ ነይሩ ተፃወቲ ኣርሰናል ብሓባር ኮይኖም እዮም ነዚ ፀወታ ተኸታቲሎሞ ደገፍቲ መድፍዕኛታት እውን ብተመሳሳሊ ልዕሊ ደገፍቲ በርንማውዝ እውን ንበርንማውዝ ክድግፍዎ ኣምስዮም በርንማውዝ ኣቐዲማ ሸቶ ኣመዝጊባ ፀወታ ምውድኡ ከዓ ሃላንድ ማዕረ እትገብሮ ሻቶ ኣመዝጊቡ ፀወታ በዚ ስለ ዝተዛዘመ ግን ኣርሰናል ድሕሪ 22 ዓመታት ሻምፒዮን ኮይና ተፃወታን ደገፍታን ኣብ ፅምብ

0: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
1: sbs.com.au/tigrinya ab online watru tbatkhu marbab habreta ykhun wana wzenatat zabatatin mazanagitatin ab sbs.com.au/tigrinya rkhabu sbs tigrinya msma agibkum ulodo a facebookna atihum etzirrib katselwo hasabkum akafulun like gbarunan sbs tigrinya a facebook
2: ኩራ ሰማትና ካብዚ ቀጺሉ ሓደ ቃለ መሕትታልና በፍላይ እና በአውስትራሊያን መጀመሪያ ዋን ንዝመጡ ስራሕ መርካብ ቀሊል ከም ዘይኮነ ይግለጽ ንምኻኑ ሓደሽቲ መጻእቲ ስራሕ ምድላይ ዝገጥሞም እንቅፋታት እንታይ እዮም ዘለዉ ዕድላት ከ ኣብዚ ዛዕባ ኣመልኪቱ ሃይሉ ሳህለ ንሓደሽቲ መጻእቲ ኣብ ምጥያስ ስራሕን ትምህርትን ክረኽቡ ኣብ ምግባርን ኣብ ዝነጥፍ ትካል በዓል ሞያ ምስላጥ ዕድላት ትምህርትን ስራሕን ምስ ዝኾነ ገብረ ስላሴ ገብሩ ዝገበሮ ፀንሒት ቀዳማይ ክፋሉ ቀሪብሎ ናብኡ ክብለኩም
3: ሰምዕዎ ዘለኹም መደብ ብቋንቋ ትግርኛ ዝፍኖ ሬድዮ ኤስቢኤስ እዩ።
4: ይቕኒለይ ገብረ ስላሴ ጋሻና ስለ ዝኾንካ ብልቢ እየ ዘመስግን። ነቲ ሎሚ ነውጋዓሉ ብዛዕባ ናብ ኣውስትራልያ ዝመፁ ሰባት ምስ ስራሕ ምርካብ ተኣሳሲሩ ዘጓንፎም ፀገማት ዝምልከት ናብ ሕቶታተይ ቅድሚ ምእታወይ ገብረ ስላሴ መኒ ዝብል ድሕረ ባይተኻ ንሰማዕተላለየለዩ
5: ይቕነ የለይ ሃይሉ ጋሻ ጌርካ ስለልጋብ ዝኸነ ይቕኒ የመስግን። ስመይ ገብረ ስላሴ ገብሩ ይበሃል። ሕዚ ኣብ ስፔክትረም ማይግራንት ሪሶርስ ሰንተር እየ ዝሰርሕ education and employment facilitator ኮይነ እሰርሕ። መጀመርታ ናብ ኣውስትራልያ ብትምህርቲ መጽእ ማስተርስ ለምምሃር መጽእ ኣብ ወሎንጎንግ ልባሃል ዩኒቨርሲቲ ማስተርስ ብሶሻል ቼንጅ ኤንድ ዲቨሎፕመንት ወዲአ ና መጀመርያ ዲግሪ ካብ ኣዲስ ኣበባ ዩኒቨርሲቲ ብሶሲዮሎጂ እዩ። ማስተርስ ወዲአ ምስ ወዳእኹ ናብ ዓዲ እየ ተመሊሰ። ዓዲ ተመሊሰ ካብኡ ስኪል ማይግሬሽን ነይሩ ኦፍሾር ስኪል ማይግሬሽን ልበሃል ብኡ እየ ተመሊሰ መጽእ። ምስ መጻእኹ ና መጀመርታ ስራሕ ኣብ ኮሚኒቲ ሰርቪስ ሴክተር ፕሮጀክት ኦፊሰር እየ ኮይነ ጀሚራ ድሓር ኣብ ቴፍ እውን ቺዝን ቴፍ ይምህር ነይረ ሴሽናል ቲቸር ኮይነ ካብኡ እንደገና ምስ ኣውስትራልያን ሬድ ክሮስ ደለጌት ኮይነ ኣብ ደገ እውን ሰሪሐ እየ ኣብ ፓኪስታን ሳውት ሱዳን ተወሰኑ ዓድታት ሰሪሐ እየ።
4: ናፍቲ ዝተበገስናሉ ወይ ንዘራርበሉ ዛዕባ ንምምላስ ብዙሓት ሰባት ካብ ዓድና ሓዊሱ ካብ ኢትዮጵያ ካብ ኤርትራ ሓዊሱ ናብ ኣውስትራልያ ይመፁ ብዝተፈላለዩ ምክንያታት። እቲ ንሰምዖ ነገር ኣብ ኣውስትራልያ ብዙሕ ናይ ስራሕ ዕድል ኣሎ፣ ብዙሕ ሓይሊ ሰብ እዩ ዝድለ። ብኣንፃሩ ኣብዚ ክንመፅእ ከለና ግን ስራሕ ብቐሊሉ ምርካብ

0: ዝኽእለሉ ኣገጣሚታት ከምዘ የለና ካብ ብዙሕ ሰብ ንሰምዖ ሞ እቶም ፀገማት እንታይ እዮም ኣብቲ ከባቢ እውን ስለ ዘለካ
1: ከመይ እዩ? ኣነ ዋላ ካብ ናይ በዕለይ ክጅምር ክእል እየ። መጀመርታ መፅት ዘጋጠመኒ ሓደ እዩ ቻለንጅ ናይ ኣውስትራልያ ናይ ስራሕ ልምዲ ለይ ምንባር እዩ። ዋላ ኣብ ደገ ምስ ዩናይትድ ኔሽንስ የ ሰሪሐ ኣብ ኣውስትራልያ እውን የተማሂረ ግን ናብ መጀመርታ ስራሕ ንምርካብ ሓዲኡ ፀገም ነበረ ናይ ሎካል ኤክስፔሪንስ ዝብልዎ ማለት እዩ ናይ ዝዓዲ ናይ ስራሕ ልምዲ እና ሎካል ሬፈረንስ ወይ ሳምባዲ ዝፈልጠኒ ብዛዕባይ ክምስክር ዝኽእል ሰብ ብስራሕ ዝፈልጠኒ ሰብ ለይ ምንባሩ ሓዲኡ ቻለንጅ ነይሩ ማለት እዩ። ስለዚ በጠቃላሊ ክንሪኦ ከለና ሓደሽቲ መፃእቲ ናብ ኣውስትራልያ ካብ ዘጋጥምዎም ፀገማት ሓደ ናይ ቋንቋ እንግሊዝኛ ቋንቋ ብደንብ ዘይምፍላጥ እዩ። ከሊእ ተኣኸትብሎ ድራይቪንግ ላይሰንስ ለይምህላው እዩ። ከሊእ ሎካል ወይ ድማ ናይ ዓዲ ውሽጢ ናይ ስራሕ ልምድን ሳምባዲ ሬፈረንስ ዝኾነካ ሰብ ለይምህላው። ኣብ ኣውስትራልያ ብዙሕ ዕድል እዩ እኒኦ። ብዙሕ ናይ ሓገዛት ኣለው። ንኣብነት ብኢምፕሎይመንት ሓገዛት ኣለው፣ ሰትልመንት ሰርቪስ ሓገዛት ኣለው። እዚኦም ግን ዝናትና ሰብ መብዛሕትኡ ኣይፈልጦምን። ሓዲኡ ፀገም እዚ ለይምፍላጥ እዩ። ካብኡ እንደገና ረዚሜ ለይምህላው እዩ። እዚ ሓደሓደ ግዜ ረዚሜ ባዕሉ ኣድላይ ምዃኑ እውን ምክንያቱ ኣብ ዓድና ስራሕ ምምልካት ኢንፎርማል እዩ፣ ብሰብ ገልምታት እዩ። ኣብዚ ግን ዋላ ክሊኒንግ ዋላ ዲሽዋሽንግ ረዚሜ ክህልየካ ኣለዎ። ስለዚ ረዚሜ ለይ ምህላው እውን ሓዲኡ እዩ። ረዚሜ እንደገና ክንብል ከለና ሓንቲ ጥራሕ ተለይኮነ ክልተ ሰለስተ ዓይነት ክህልየካ ይኽእል እዩ። ንኣብነት ክሊኒንግ ረዚሜ ክህልየካ ይኽእል፣ ታኣኸትብሎ ዌርሃውሲንግ ክሊእ ረዚሜ ክህልየካ ይኽእል እና ከመድላይነቱ ረዚሜኻ ላፍቱ ልድለ ስራሕ ዓይነት እቲ ናይ ስራሕ ልምድካ ላብኡ ጊር ክትገብሮ ትኽእል ኢኻ ማለት እዩ። ስለዚ ረዚሜታት ውን ክህልየካ ኣለዎ። ስለዚ ብሓፂሩ እዚኦም እዮም ቶም ቻለንጅስ፣ ቋንቋ፣ ድራይቪንግ ላይሰንስ፣ ሎካል ናይ ዓዲ ውሽጢ ናይ ስራሕ ልምዲ ሬፈረንስ ዝኾነካ ሰብ ለይምህላው፣ ኣብ ዓዲ ዘሎ ናይ ሰርቪስ ናይ ግልጋሎት ዕድላት ለይምፍላጥ እና ረዚሜ ለይምህላው፣ እዚታት እዩ ብጠቕላላ ክሪኦ ከለኹም።
0: ፅቡቅ። ገለገሊኦም ኣብቶም ዝጠቀስካዮም እቲ ሰብ ባዕሉ ፈሊጡ ክሰርሖም ዘለዎም እዮም። ንኣብነት ዝኾነ ሰብ ናይ ስራሕ ልምዱ ዝገልፅ ዝርዝር መረዳእታ ወይ ረዚሜ ዝበልካዮ ክህልዎ ኣለዎ። ብዛዕባ ተዓዲኡ ኩሉ ሓበሬታ ዝረክበሉ መገድታት ክፈጥር ኣለዎ። ገለገሊኦም ግን ንኣብነት ሕዚ ናይ ኣውስትራልያ ናይ ስራሕ ልምዲ እዮም ዝጠልቡ መብዛሕትኦም ትካላት። እዚ ከዓ ኣብ ኣውስትራልያ መፅኢካ ተዘይተቆፂርካ ኣይትረክቦን ትዕድል። ሕዚ ንከምዚኦም ዓይነት ፀገማት መፍትሕታት ክኾኑ ዝኽእሉ ነገራት እንታይ እዮም?
1: ወል ሕዚ እቲ ሓደ ዋና ቻለንጅ ከምዚ ዝነገርክዎ ከምዚ ዝገለፅክዎ ቅድም ኢለ ናይ ኣውስትራልያ ናይ ስራሕ ልምዲ ለይምህላው እዩ። እዚ ብከመይ ንፈትሖ ናብ ዝብል ቀፂለ ክገልፅ እየ። ቅድሚኡ ግን ሓደ ሰብ ናብ ኣውስትራልያ ክመፅእ ከሎ ኢሜድየትሊ ክገብሮ ዝግባእ ነገራት እኒኦ፣ ቅድሚ ስራሕ ምምልካት እውን ማለት እዩ። ሓዲኡ ታክስ ፋይል ናምበር እዩ። ታክስ ፋይል ናምበር ክህል እኒኦ፣ ባንክ ኣካውንት ክከፍት ኣለዎ፣ ሜዲኬር ካርድ፣ ድራይቪንግ ላይሰንስ። እዚ ምስ ኣተወ ኢሜድየትሊ ክገብሮ እኒኦ። ተተኻኢሉ ቅድሚ መምፅኡ እውን ክገብሮ ይግባእ ይብል ኣነ። ንኣብነት ድራይቪንግ ላይሰንስ ተርኢና ቪክ ሮድስ ናብ ቪክቶሪያ ንዝመፁ ሰባት ቪክ ሮድስ ዝበሃል ዌብሳይት ኣሎ። ናይ ስቱ ስቴት ማለት እዩ ናይ ድራይቪንግ ላይሰንስ ዝህብ ኦቶሪቲ ወይ ድማ ናይ መንግስቲ ኣካል ኣብ ኣትዮም ንኣብነት ሃዛርድ ፐርሰፕሽን ቴስት ዝበሃል ኣሎ። እሱ ዋላ እሱ ገይሮም ተተኻኢሉ እቲ ፅርግያ ፈሊጦም ክመፁ ይግባእ ማለት እዩ። ብዝኾነ ዋላ እሱ ክገብሩ ተዘይኽኢሎም ግን ኢሜድየትሊ ምስ መፁ ታክስ ፋይል ናምበር፣ ባንክ ኣካውንት፣ ሜዲኬር ካርድ እዚታት ኢሜድየትሊ ክጅምርዎ ይግባእ ማለት እዩ። ካብኡ ድማ ኢሜድየትሊ ክገብርዎ ካብ ዝግባእ እንግሊሽ ቋንቋ ምምዝጋብ እዩ፣ ከም ለቨሎም ማለት እዩ። ኤኤምኢፒ ዝበሃል ኣሎ ንማንኛውም ሂማኒታሪያን ኤንትራንት 500 ድዩ 600 ኣወርስ፣ ሕዚ እኳ ተላዒሉ እዩ ዋላ ቱ ሊሚት። ግን ቋንቋ እንድሕር ኳሊፋይድ ዝኾነ ሰብ ኮይኑ ዲግሪ ወይ ማስተርስ ወይ ካብኡ ብላዕሊ ኳሊፊኬሽን ዘለዎ ሰብ ተኮይኑ እውን ቱ ኣክሰንት ናይ ኣውስትራልያ ስለ ዝፍለ ኢሜድየትሊ ናብ ልዕል ዝበለ ናይ እንግሊሽ ቋንቋ ክላስ ከኣቱ ይግባእ ማለት እዩ። ምዚ ተታሒዙ እንግሊሽ ላንጉጅ ብጣዕሚ ወሳኒ እዩ። ኣብ ኣውስትራልያ መፅኻ ሰትል ክትገብር ታኪ ቋንቋ እያ፣ ሓንቲ ኣኪ ቋንቋ እያ። ስለዚ ቋንቋ ብደንቢ ኢሜድየትሊ ክንፈልጥ ኣለና። ቅድሚ ምፃእና ጀሚርና እውን ምስ መፃእና ግን ኤምኢፒ ድዩ ወይ ድማ ዝምልከተና ናይ እንግሊዝኛ ቋንቋ ትምህርቲ ክንወስድ ይግባእ ማለት እዩ። እዚ ክበሃል ከሎ ግን ክላስ ጥራሕ ቋንቋ ብክላስ ጥራሕ ኣይኹንኳን ተግንዮ። ክላስ ምኻድ ሓደ ነገር ኮይኑ ግን ክትፅዕር ኣለካ፣ ናይ ባዕልካ ኤፈርት እዩ ክትናገር ኣለካ፣ ክትሰምዕ ኣለካ። ስለዚ ናይቱ ናይ ዝዓዲ ቴሌቭዥን ናይ ዝዓዲ ሬድዮ ክትሰምዕ ኣለካ ናይ

ዓዲ ጋዜጣታት ክተንብበለካ ምስ ሰባት ኢንተርኣክት ክትገብረለካ ሕዚ ሓደ ነገር ክገልፆ ዝደሊታ እዩ ብዙሓት ማይግራንትስ ኣለዉ ኤምኢፒ ክላስ 10 ዓመት ኤምኢፒ ክላስ ይኸዱ እሞ ታይ ምድ ገብሮፍቲ ክላስ ውሽጢ ምስ ወዲ ዓዶም እዮም ከፍሉ ስለዚ ብናይ ባዕሎም ቋንቋ እዮም ዝውርዩ ኣብ ገዛ ከይዱ እውን ምስ ያው ብናይ ባዕሉ ቋንቋ ይለውሪ ንሪኦ ቻናል እውን ዩቲብ ድዩ ዋተበር ድዩ ብቋንቋ እዩ ስለዚ እንግሊሽ ምኻዱ ዋላ 10 ዓመት ተመላሊሱ ምንም ብዙሕ ለውጢ ከምፀ ይኽእልን ማለት እዩ ስለዚ ክላስ ምኻድ ሓደ ነገር ኮይኑ ግን ናይ ግሊ ፃዕሪ እውን ይሓትት እዩ ስለዚ እዚ ወሳኒ እዩ ካብኡ ግን እቲ ናይ ዋና ሓንቲ ዕንቅፋት ዝበልናያ ናይ ዓዲ ውሽጢ ናይ ስራሕ ልምድን ድዩ ኣብ ኣውስትራልያ ብጣዕሚ ደግነቱታ እዩ ቮለንቲር ምግባር ወይም ናይ ናፃ ግልጋሎት ከም ስራሕ ልምዲ እዩ ዝቁፀር ስለዚ ሓዲኡ ክንገብሮ ዝግበአና ናይ ናፃ ግልጋሎት መሃብ እዩ ሕዚ ናፃ ግልጋሎት ክንህብ ከለና ሓደ ናይቱ ናይ ኣውስትራልያ ናይ ስራሕ ባህሊ እንታይ ይመስል ንፈልጦ ማለት እዩ ከሊእ ኔትወርክ ንፈጥር ማለት እዩ ምስ ሰባት ንፋለጥ ተውሪ ካብኡ ምስኡ ተታሓሒዙ ዝመፁ ሓበሬታታት ኣለዉ ማለት እዩ ኣብ ከምዚ ቦታ ስራሕ ወፅኡ ነይሩ ገለገለ ይመፅእ ማለት እዩ እቲ ዋና ነገር ግን ሎካል ሬፈረንስ እውን ንረክብ ማለት እዩ ስለዚ ቮለንቲር ጌርና ባዕልና ነፋልጠሉ ኣጋጣሚ ንፈጥር ሰብ ንፋለጥ ኢንፎርሜሽን ንረክብ ካብኡ ድማ ሬፈረንስ ዝኮነና ሰብ ንረክብ ማለት እዩ ብከምዚ መልክዕ እታ ናይ ሎካል ናይ ስራሕ ልምዲ ትብል ብከምዚ ክነቃልላ ንክእል ማለት እዩ

ኩራ ሰማዕትና እዚ ምስ ኣቶ ገብረ ስላሴ ገብሩ ዝተገብረ ዕላላይ ተወደን ኣገዳሲ ዕላል እዩ ብዛዕባ ስራሕን ከመይ ጌርካ ስራሕ ትረክብን ዝምልከት ስለ ዝኾነ ኣብ ዝመፅእ መደባትና ክንምለሶ ኢና። ኣብ ዝኾነ ሰዓት ግን ኣብ sbs.com.au/ትግርኛ ኣትኹም ወይ ኣብ ፌስቡክ ትግርኛ sbs ትግርኛ ኣትኹም ክፀንሐኩም እዩ ክሰምዖ ትኽእሉ ኢኹም። በዛ ዜማ ናብቲ ዝቕፅል መደብና ምንባር ኣብ ኣውስትራልያ ክንሰጋገር ኢና።

0: and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
1: Starting a new life in Australia isn't easy.
2: A lot of companies have rejected me.
3: Sometimes I feel like, oh, I'm gonna quit, I've given up.
1: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
4: ኣብ ዝኾነ ዓይነት ሞባይል ዝተፈላለዩ ትሕዝቶታት ብነፃ ስምዑ ናብ sbs.com.au/ትግርኛ ብፅሑ ወይ sbs ኦዲዮ ኣፕ ዳውንሎድ ግበሩ። sbs ኦዲዮ ኣፕ ሎሚ ዳውንሎድ ጌርኩም ኩሎም ትፈትውዎም መደባት ክትሰምዕዎም ጀምሩ። ካብ ኣፕ ስቶር ወይ ካብ ጉግል ፕሌይ ብነፃ ክትረኽብዎ ትኽእሉ ኢኹም።
5: ነታ ኣብ ጎድኒ ባንዴራ ኣውስትራልያ ተንበልብል ቀይሕ ጸሊምን ቢጫን ዝሕብራ ባንዴራ ሪኹማ ዶ? እዚኣ ባንዴራ ደቀባት ወይ ኣቦሪጅናል እያ። ንደቀባት ህዝብታት ኣውስትራልያን ምትእስሳሮም ናብ መሬት ማሕበረሰብን ዛንታታትን ትውክል። ንብዙሓት ሰባት ካብ ባንዴራ ንላዕሊ እያ። ኣርማን መዘኻኸሪት ሓይሊ ህላውን መንነትን እያ። ኣውስትራልያ ሓደ ዝተመደበላ ሃገራዊ ባንዴራ እንተሃለዋ እኳ ንባንዴራ ደቀባትን ንባንዴራ ደቂ ደሴታት መፃቦተ ርእስን ወሲኽካ ንሰለስተ ባንዴራታት ኣፍልጦ ትህብ። ባንዴራ ደቀባት ኩሉ ግዜ ዝነበረት ኣይኮነትን። እታ ባንዴራ ቅዲ ዝወፃላ ኣብ 1971 ኮይኑ በቲ ቀዳማይ ደቀባት ምሩቕ ቤት ትምህርቲ ስነ ጥበብ ሳውት ኣውስትራልያን ስኩል ኦፍ ኣርት ስነ ጥበባዊ ተወላዲ ሉሪጃይን ወንባይን ከምኡ ውን ተጣባቂ መሰላትን ዝኾነ ኣንክል ሃሮልድ ቶማስ እያ። ንፈለማ ግዜ ዘንበልበለትሉ ሓምለ 12971 ኣብ ሓደ ሰልፊ ተቃውሞ ንመሰላት መሬት ሕጂ ግዜኡ ከም ዝሓለፎ ዝቁፅር ኣብቲ እዋን ግን ሃገራዊ መዓልቲ ደቀባት ወይ ናሽናል ኣቦርጅንስ ደይ ተባሂሉ ኣብ ዝፅዋዕ ዝነበረ መዓልቲ እዩ። ሓደ ዓመት ድሕሪ እዩ ኣብቲ ኤምባሲ ቴንዳ ደቀባት ኣቦርጅናል ቴንድ ኤምባሲ ኣብ ካምቤራ ንመሰላት መሬትን መጻኢኻ ባዕልኻ ምውሳንን ትውክል ሓያል ኣርማ ኮይና። ኣብ 1995 መንግስቲ ኣውስትራልያ ወግዓዊት ባንዴራ ኣውስትራልያ ኢሉ ወግዓዊ ኣፍልጦ ሂብዋ። እቲ ቅዲ ናታ ቀሊል ግን ከዓ ትርጉም ዘለዎ እዩ። ጸሊም ንደቀባት ህዝብታት፣ ቀይሕ ንሃገርን ምትእስሳር ምስ መሬትን፣ ቢጫ ክቢ ድማ ነታ ኣብ ማእከል ህይወት እትርከብ ፀሓይን ዝውክል እዮም። ተወላዲት ጎመሮዊን ሕጂ ተፈላጥነት እናረኸበት ትኸይድ ዘላ ስነ ጥበባዊትን ጀይድ ብሬናን ኣብታ ባንዴራ እንታይ ከም እትርኢ ትገልጽ። ባንዴራታት መንነት ይውክሉ። ነዚኣ ባንዴራ ክርያን ከለኹ ሃገር ይርኢ፣ ህዝበ ይርኢ፣ ነታ ተፈጥሮ ዝኾነት ፀሓይ ይርያ። ህዝብን መሬትናን ብሓባር ትጠምሮም እታ ፀሓያ ንስከማ ነገር እያ። መሬትና ንዓና ኣዝዩ ኣገዳሲ እዩ፣ ክረአ ዘለዎ ነገር እዩ። ባንዴራ ምህላው ብመሰረቱ ከም ሓደ ሃገር ወይ ህዝቢ ወይ ኔሽን ከም ደቀባት ህዝብታት መንሙኻና ከም ዝረአ ምግባር እዩ። ነገራት ምስ ግዜ ከመይ ከም ዝቕየሩ ንምርዳእ ካብ ጓል ዋናርዋ ዝኾነት ኣንቲ ሱዛን ኬንዳል ንሰምዕ። ንሳ ኣብ 1960ታትን 70ታትን ኣብ ዞባዊት ከተማ ግዝኣት ኒው ሳውት ዌልስ ኮንዶቦሊን ዓብያ። እታ ባንዴራ ብሰፊሑ ክትረአ ቅድሚ ምጅማራ ዝነበረ እዋን ትዝክር። ናይ መጀመርያ ዝኽራ ባንዴራ ኣቦሪጅናል ኣብ ቤት ትምህርቲ ወይ ኣብ ቤት ፅሕፈት ምምሕዳር ዘይኮነ ኣብ ቴሌቭዥን እዩ ነይሩ። ብልክዕ እታ ባንዴራ ኣብ ቴሌቭዥን ኣብ ሓደ ተቃውሞ የርኢ እያ። ኩሉ ቴሌቭዥን መራኸቢ ብዙሃን ኣብቲ ሽዑ ዝነበረ ግዜ ኣሉታዊ ነይሩ። ብዛዕባ እዞም ተቃውሞኦም ዘስምዑ ዘለዉ ሰባት እዩ ዝብል ነይሩ። እዛ ንዓይ ባንዴራ ጀርመን ትመስል ባንዴራ ድማ ኣብኡ ነይራ። ልክዕ ባንዴራ ጀርመን ግን ኣይነበረትን። ባንዴራ ደቀባት ዝረአ ኩሉ ናይ መጀመርያ ተመክሮይ እዚ እዩ ነይሩ። ድሕሪኡ ኣንቲ ሱዛን መምህር ምስ ኮነት እታ ባንዴራ ገና ንቡር ኣካል ህወት ትምህርቲ ኣይኮነትን ነይራ። ኣብ ፈለማ ናይ ምምሃር ተመክሮይ እዚ ከም ሓደ ዓይነት ትምህርቲ ኣይወሃብን ነይሩ። እግሪ መንገዲኹም ከዓ እዚ እንህልኩም ሕብሪ ተለኺዎ ባንዴራ ደቂ ኣባት እዩ። እቶም ሕብርታትን ትርጉሞምን ዝፈልጦም ኣሎ ድዩ። ቀደም ክንዲዚ ጥራዩ ኣስተምህሮ ደቂ ኣባት ዝኸይድ ነይሩ። ንወለዶኣ እታ ባንዴራ ኣብ ሓደ ሰልፊ ተቃውሞ ወይ ኣብ ቴሌቭዥን ትርእዮ ነገር እዩ። ገና ኣብ ዕለታዊ ኣውስትራልያ ዝተለምደት ኣካል ኣይኮነትን ነይራ። ንከም በዓል ጀይድ ዝኣመሰሉ ብዕድመ ንእስ ዝበሉ ደቂ ኣባት ህዝብታት ግን እቲ ተመክሮ ኣዝዩ ዝተፈልየ እዩ። እታ ባንዴራ ደቂ ኣባት ኣብ ኩሉ ዝርዮም ከቢባቶም እዮም ዓብዮም። ጀይድ ንእስነታ ኣብ ማትራቪል ምብራቅ ከተማ ሲድንያ የሕሊፋቶ። ሓንቲ ኣዝያ ብንጹር ትዝክራ ኣብ መንደቕ ዝተሰኣለት ቅብኣ ናይታ ባንዴራ ነይራ። ንፈለማ እዋን መዓስ ነይሩ ኣይዝክሮን እየ፣ ግን ኩሉ ግዜያ ኣብኡ ነይራ። ኣብቲ ዝዓበ ኩሉ ከባቢ እየ ብብዝሒ ርእ እያ። ኣብ ማትራቪል ናብ ካጃጋ ክትከይድን ከለኻ ናብ ኣብኡ ዝነበረ ሓደ መዋለ ህፃናት ይኸይድ ነይረ። እዚ ሓደ ዓብዪ ቅብኣ ባንዴራ ደቂ ኣባት ወይ ኩሪ ኢልና ንፅውዖ ከም ዝነበረ ይዝክር። ብጣዕሚ ዓብዪ ነይሩ። ነታ ንእሽቶ ኣካለይ ብጣዕሚ ዝዕብልላ እዩ ነይሩ። ጀይድ እናዓበየት ምስ ከደት እታ ባንዴራ ብዝያዳ ዕለታዊ ኣገባባት ትረያ። እታ ባንዴራ ኣብ ክዳን ወይ ግዜያዊ ውቃጦታት ኣብ ቤት ትምህርቲ ንርያ ነርና። ኣብ መፀራረዪ ክፍልታት ንሸያየጠሉ ነርና። መን ምሳኻሎ ምፍላጥ ቅሳነት ዝህብ እዩ። ብፍላይ ኩላትና ዝተፈላለየ መልክዕ ዝነበረና ወይ ንመሳሰል ስለ ዘይነበርና። ንዓኣ እቲ ባንዴራ ንካልኦት መሓዙታን መሻርክታን ከተለልዩ ሓጊዝዋ። መን እዩ ምስኣ ኣብ ብዙሕ ሰብ ዘለዎ እውን እንተኾነ ይነግራ። ባንዴራ ደቂ ኣባት ኣብ 1995 ወግዓዊት ባንዴራ ኣውስትራልያ ምስ ኮነት ኣንቲ ሱዛን ንኣሽቱ ለውጥታት እያ መጀመርያ ዝተዓዘበት። ወግዓዊ ምስ ኮነትን እተን ባንዴራታት ከንበልብላ እንከልዋን ብምሕዳራት ከባቢ እታ ባንዴራ ከተንበልብል ክገብሩ ትዕዘብ። እተን ቤት ትምህርትታት ግን ኣየንበልበላኣን ወይ ፖሊስ እታ ባንዴራ ኣይነበረቶምን። ሓንሳብ ትርያ እሞ እዚ ደኣ ጽቡቕ ኢልካ ተሓስብ። ምስ ግዜ እታ ባንዴራ ካብ ሳሕቲ ትረአ ናብ ንቡር ወይ ኖርማል ወይ ኩሉ ግዜ ትረአ ተሰጋጊራ።
6: ሰማዕትና እዚ ክትሰምዖ ፀናሕኩም ብኢብራሂም ዓሊ ዝተዳለወ ምንባር ኣብ ኣውስትራልያ ሰሙናዊ መደብናይ ብዛዕባ ናይ ኣቦርጅናውያን ወይ ደቂ ኣባት ባንዴራ ዝምልከት እዩ ነይሩ። ንምሉእ ትሕዝቱ ኣብ sbs.com.au/ትግርኛ ኣብ ኣውስትራልያን ክትግለፅ ዝብል ዓምዲ ክፅንሐኩም እዩ። ናብቲ ናይ ሎሚ ዜና ኣርስታ ዜና ክምስጋርና ብዘን ዜማ ክትዛነዩ ዕድመኩም።

ክብራ ሰማዕትና ናይ ሎም መደብና ቐምዛሙ ኣርስታት ዜና ናይ ዝመዓልቲ ክደግመልኩም ፕረዚደንት ኣሜሪካ ዶናልድ ትራምፕ ምስ ኢራን ዝግበር ዘተ ሰላም ኣብ ናይ መወዳእታት ደረጅኡ ከም ዝርከብ ገሊጹ ውድብ ጥዕና ዓለም ነቲ ኣብ ዲሞክራስያዊ ሪፐብሊክ ኮንጎ ዘጋጠመ ሕማም ኢቦላ ንምምካት መከላኸሊ ናውቲ ናውቲ ሕክምና ንምቕራብ ተዳልዩ ከም ዘሎ ገሊጹ ደገፍቲ እንግሊዛዊት ጋንታ ኣርሰናል ድሕሪ 22 ዓመታት ጋንቲኦም ብምስዓራ ሓጎሶም ክገልፁ ውዒሎም ሓዲሮም ባርሰማዕትና ናይ ሎም መደብና ዛዚምና ኣለና ኣብ ዝመፅእ ሶኒ ዝተፈላለዩ ትሕዝቶታት ሒዝና ክንምለሰኩም ኢና ክሳብ ሽዑ ሰላም ቅነ ዝምንኤልኩም ንሳኹም ፅናሕኩ ኣዳላውን ኣቕራብን ዝመደብ በየነሰመርህ ብሩህ መዓልቲ

0: ሰላም አድማጮቻችን እንደምን አመሻችኋል? የሐሙስ ምሽት የቢቢሲ አማርኛ ፕሮግራማችንን ጀምረናል። የትግራይ ክልል ትምህርት ቢሮ ትምህርት ቤቶች ቀድመው እንዲዘጉ ለምን ፈለገ?
1: በዚህ አገር በየቀኑ በየቦታው ብዙ ውጊያዎች ይካሄዳሉ። ጦርነት ስላለ ተብሎ በጀቱ የተከለከለ ዞን የለም፣ በጀቱ የተከለከለ ክልል የለም። በትግራይ ግን ይሄ ተደረገ፣ ይሄ ተከለከለ።
0: በባሌ ዞን ከውሻ ያስጣሉትን ድኩላ በጡጦ ያሳደጉት እናት
2: በምኖርበት አካባቢ ብዙ እንስሳት ይኖራሉ። ከብቶችም የሚሰማሩት በፓርክ አካባቢ ነው። የድኩላውን ግልግል ያገኙት መኖሪያ ቤት አካባቢ ነው።
0: ከነዳጅ ጋር ተያይዘው የሚነሱ ቁልፍ ነጥቦች ለዛሬ ያዝናቸው አበይት ዘገባዎቻችን ናቸው። አብራችሁን ቆዩ። በትግራይ ትምህርት ቤቶች ቀደም ብለው እንዲዘጉ ተወስኗል። ይህ ውሳኔ በክልሉ ካለው የጦርነት ስጋት ጋር ተያይዞ ለትርጉም እየተጋለጠ ነው። ለመሆኑ ትምህርት ቤቶቹ ቀደም ብለው እንዲዘጉ የተወሰነው በማን ነው? ለምንስ ይህ ውሳኔ ያስፈለገ ስንል የክልሉ የትምህርት ቢሮ ኃላፊ የሆኑትን ዶክተር ኪሮስ ጉኡሽን አነጋግረናል።
1: ደሞዝ አሁን ግንቦት 14 ነን፣ ግን የመጋቢትና የሚያዝያ ደሞዝ ያልተከፈላቸው መምህራን አሁንም አሉ። ስለዚህ በዚህ የበጀት ክልከላ ምክንያት የመማር ማስተማሩ ከፍተኛ እየተጎዳ አስተማሪዎችንም ወደ ትምህርት ቤት ሂደው ለማስተማር ሚኒመም ኮርስ ማግኘት የሚችልበትን እድልም ስለሌለ አንዱ ምክንያት ነው ከካላንደሩ እንዲያጥር የማድረግ። ሁለተኛው በተለያየ ጊዜም ተገልጸዋል፣ ወደ ትግራይ የሚላከው ነዳጅ እንደተከለከለ ይታወቃል። አሁን ኤ ሲንግል ሊትር ወደ ትግራይ እየገባ አይደለም በህጋዊ መንገድ። ስለዚህ መምህራን ደሞዝ ካለመከፈል በተጨማሪ ባልተከፈለ ደሞዝ ሆነውም ቢሆን ወደ ትምህርት ቤት ለመመላለስ የትራንስፖርት አክሰስ የላቸውም። በአንድ ቀን በመቶዎች የሚቆጠር ብር ወጪ ይጠበቅባቸዋል። እዚሁ መቀሌ ላይ ሆነው አንድ መኖሪያ ሰፈር ወደ ትምህርት ቤት ለመሄድ በቀን በመቶዎች የሚገመት ገንዘብ ይጠየቃሉ። ትራንስፖርት ውድ ስለሆነ ነዳጅ ስለሌለ ማለት ነው። እንደዚሁም ወራሪዎች ትምህርት ቤታችንም ስላወደሟቸው በዳስ ውስጥ ሆነው የሚማሩ ብዙ ተማሪዎች አሉ።
3: በዳስ የሚማሩት ተማሪዎች አሃዝ አለዎት?
1: ብዙ ነው። ለምሳሌ ሽሬ ብቻን ብንወስድ ሽሬ ከተማ ሁሉም ትምህርት ቤቶች በተፈናቃይ ወገኖቻችን መጠለያ ሆነው ነው እያገለገሉ ያሉት። በስምምነት መሰረት ተፈናቃይ ወገኖቻችን ወደ ቀያቸው መመለስ ስላልቻሉ፣ ስለዚህ ሽሬ ከተማ ብቻ 40 ሺህ ተማሪ አለ በዳስ የሚማር። በመቀለም እንደዚሁ አለ፣ አክሱም እንደዚህ አለ፣ ሰለክለካ እንደዚህ አለ፣ ብዙ ከተሞች ላይ እንደዚህ አለ። ከፍተኛ ቁጥር ነው ያለው እና ስለዚህ እነዚህ ሁሉ ተደምረው አገራዊና ብሔራዊ ፈተናዎች በተያዘላቸው ቀነ ገደብ የሚካሄዱ ሌሎች የትምህርት ደረጃዎች ግን ወደዚህ ወደ ግንቦት 30 ተስቦ እስከ ግንቦት 30 የፋይናል ኤግዛም እንዲጨርሱ ነው የተወሰነው። ለእነዚህ ሁሉ ፕሮግራም መቀያየር ተጠያቂ መሆን ያለበት የፌዴራል መንግስት ነው።
3: አንድ ወር ወደዚህ ማምጣት ምን ያህል መሬት ላይ መሰረታዊ ለውጥ ያመጣል? ቢጨርሱት አይሻልም ነበር ወይ?
1: አልጋ ቁርቋሪ የተኛበት እንዲህ ያነጠፈው አያውቀውም። በየቀኑ አስተማሪዎቻችን ወደ ትምህርት ቤት መሄድ እያቃታቸው ነው። የተዘጉ ትምህርት ቤቶች አሉ። መምህራን ወደ ትምህርት ቤታቸው መሄድ ስላልቻሉ፣ ወደ ስራቸው መሄድ ስላልቻሉ፣ የዕለት ቁሳቸውንም ማግኘት ስላልቻሉ፣ ወደ ትምህርት ቤት የሚያስኬድ የሚያስችል ትራንስፖርትንም ማግኘት ስላልቻሉ መምህራን ወደ ትምህርት ቤት መሄድ አቁመው የተዘጉ ትምህርት ቤቶች አሉ። ስለዚህ ከመምህራኖቻችን እየተግባባ ነው ያለ ነው። ኦኬ ተማሪዎች አንድ አመት ሙሉ ሲማሩ ቆይተዋል። መምህራኖቻችን ሁሉም አይነት ችግር ተቋቁሞ እያስተማሩ ቆይተዋል። ስለዚህ አመት ሙሉ የተለፋበት የትምህርት ሂደት ላይ ተማሪዎቻችን ወደ ፋይናል ኤግዛም ሳይደርሱ መመዘኛዎቹንም ሳይመዘኑ ሊበተኑብን ስለሆነ ዘርፎር ይህንን አሬንጅመንት አስፈላጊ ሆኖ አግኝተነዋል።
3: ዶክተር፣ የእናንተ ውሳኔ ነው የአመራር ወይስ ይህን ነገር በውይይትም ታች ካሉት ትምህርት ቤቶች
1: በውይይትም ጭምር ነው? በውይይት ነው፣ ከትምህርት ጽህፈት ቤት ኃላፊዎች፣ ትምህርት የወረዳዎቹ ደግሞ ከትምህርት ቤቶች ፋን መምህራን፣ ከሱፐርቫይዘሮች፣ ከመምህራን ተወያይቶ ከታች በስሎ የመጣ ነው። መምህራኑ ፍላጎት ስለሆነ ከዚህ ውጭ ሌላ አማራጭንም ስላልነበረን ቦተም አፕ የመጣ ነው ብሎ መውሰድ ይቻላል።
3: በሀገሪቱ እንደሚያውቁት የተለያዩ አካባቢዎች ግጭቶች አሉ። ግጭቶቹን ተከትሎ ብዙ ተማሪዎች እየሄዱ አይደለም፣ ከትምህርት ይቀራሉ እና በእነዚያ አካባቢዎች ውጤት በጣም ያሽቆለቁላልና ብሔራዊ ፈተና እየመጣ ነው። በትግራይ ይሄ ሁኔታ መከሰቱ በጠቅላላው በትምርት ጥራትም ሆነ በሚመጣው ውጤት ላይ አሉታዊ ተጽዕኖ ይኖረዋል ወይ ምን ያህል ነው ብለው ሲገምታሉ? ይሄ
1: ፌደራል መንግስት በትግራይ ላይ ያደረገው ያለው አድላዊ አሰራርና ቀደም ሲል በጦርነቱ የፈጸማቸውን ዓለም አቀፍ ወንጀሎች ማስቀጣያ ስትራቴጂ ነው። ትግራይ ላይ ትምርት እንዳይኖር እየተደረገ ያለው አሁን እንዳነሳው
3: አላማ አድርጎ ነው ዶክተር ሚሉኝ በአላማው ብሎ እየፈጸመ
1: በአላማ አድርጎ ነው እንደዚህ ያደረገው ያለው። ለዚህኛው ማሳያ ላንሳለ በዚህ አገር በየቀኑ በየቦታው ብዙ ውጊያዎች ይካሄዳሉ። በዚህ አገር ለአመታት የቆዩ ብዙ ጦርነቶች አሉ። በእነዚህ አካባቢዎች ተማሪዎች ትምርታቸውን ያቋርጡ ይሆናል እንጂ ውጊያ ስላለ ጦርነት ስላለ ተብሎ በጀቱ የተከለከለ ዞን የለም፣ በጀቱ የተከለከለ ክልል የለም፣ ደሞዝ የተከለከለ አስተማሪ የለም። ሁሉም ቦታ ላይ አስተማሪዎች ደሞዛቸው ይከፈላቸዋል። የአስተማሪ ደሞዝ በመከልከሉ የተዘጋ አንድም ትምህርት ቤት የለም። ለትግራይ ግን ይሄ ተደረገ፣ ይሄ ተከለከለ። እንደዚህ ትምህርት በመዝጋት መድኃኒት በመከልከል ነዳጅ በመከልከል የኢኮኖሚክ ሪከቨር እንዳይኖር ሰው ተስፋ ቆርጦ እንዲበታተን በተረጋጋ መልኩ እንዳይሰራ ከጦርነትና የጦርነት ድምፅ ርቆ እንዳይቆይ ሌላማ ቢሆን ቅድም ገልጽህልኛል አንተ ራስህ። በዚህ አገር ብዙ አካባቢዎች ላይ ውጊያዎች ይካሄዳሉ በየቀኑ። መምህራን ግን ደሞዛቸው ያገኛሉ። ደሞዝ በመከልከል በጀት በመከልከሉ አንድም ትምህርት ቤት በዚህ አገር ላይ ከትግራይ ውጪ አንድም ትምህርት ቤት የተከለከለ የለም። ስለዚህ ይህንን አሁን አንተ በእንደዚህ አይነት ሁኔታዎችን የተማሪዎች ውጤት ላይ ምን አይነት ተጽዕኖ እንዳለው

0: የጠየቀኝና ከውጤት ማሽቆልቆል በላይ ነው የህልውና ጉዳይ ነው የገጠመው።
1: እንደው ከጀመሩት አይቀር በወዲያኛው በኩል ፌዴራል መንግስት የሚለውን መቼስ ይሰሙታል። ለሌላ ተግባር ነው የሚውለው በጀቱ ይላል፣ ይከሳል። ከዛም ባሻገር አሁን ደግሞ የጊዜያዊ አስተዳደሩ መነሳት ለዚህ ምላሽ መስጠት ይኖርበታል።
0: ጥቅምት ላይ የጀመረው ደሞዙ የቆመው በጀት የቆመው ጥቅምት ነው። ጊዜያዊ አስተዳደሩ መቀየር ውጤት እንጂ ምክንያት አይደለም። ከጥቅምት ጀምሮ ደግሞ በጀት ተልክሏል። ስለዚህ በየትኛው ፍሬምወርክ ሆነ ነው የፕሪቶሪያ ስምምነት የምትተገብረው? የፌዴራል መንግስትንም የጊዜያዊ አስተዳደሩ ጊዜም እኮ አላራዘመ፣ የተሸዋሚው ጊዜ አራዘመ እንጂ የጊዜያዊ አስተዳደሩ የአስተዳደሩ በራሱ እኮ ጊዜው አልተራዘመለት። ዘርፎር ከዛ በኋላ ላይ የሆኑ ጉዳዮች ላይ የፌዴራል መንግስት የፕሪቶሪያ ስምምነት ባለመፈጸሙ የመጡ ውጤቶች እንጂ ፕሪቶሪያ ስምምነት ለማፍረስ እንደ ምክንያት ሆኖ ሊያገለግላቸው አይችሉም።
1: ያው በቀጥታ አልመለሱልኝም ጥያቄውን። ይሁን እሺ፣ አንዳንድ አሃዞችን እናንሳ ዶክተር። ለምሳሌ ደሞዝ ያልተከፈላቸው መምህራን መዋለ ህጻናት ጀምሮ ከፍተኛ ሁለተኛ ደረጃ ትምህርት ቤት ያሉ ናቸው። በአሃዝስ ምን ያህል ይሆናል?
0: መምህራን ያልተከፈለ ደሞዝ በሁለት እንክፈለውና አንደኛው በ2014/12 ወራት አለ። እንደዚሁም ደግሞ የ2015 የፕሪቶሪያ ስምምነት እስኪፈረም ያለው 4 ወራት አለ። በድምር 16 ወራት ያልተከፈለ ደሞዝ አለ። እነዚህ ወደ 50 ሺህ የሚሆን መምህር ነው ያለው።
1: ዶክተር ኪዩስ የመጨረሻ ጥያቄ፣ መጀመሪያ ላይ ያነሳሁትን ጥያቄ መልሼ ላመጣው ነው። ትምህርት ቤቶች በጊዜ እንዲዘጉ የተፈለገው ለጦርነት ዝግጅት እንዲያመች ነው የሚባል ነገር በስፋት እየተወራ ነው። ምንድን ነው ምላሽዎት? በዚህ እናብቃ።
0: እስከ ለአንተ መልሼ ልጠይቅህ። ትምህርት በመዝጋት ለጦርነት ያለው ፋይዳ ምንድን ነው?
1: ያው የሚያነሱትማ ለዝግጅት ትምህርት ቤት
0: የሚማሩ ህጻናት ናቸው አይደለ? ህጻናት ናቸው የሚማሩት
1: ህጻናት።
0: ስለዚህ የእነዚህ ህጻናት ትምህርት በመዝጋት ለጦርነቱ ያለው ኮንትሪቢሽን ምንድን ነው?
1: ሁለተኛ ደረጃ
0: ኤቭሪ ኢንዲቪጁዋል ላይ በሚያነሱት ስፔኩሌሽን እና ቲዎሪ ለእያንዳንዱ ምላሽ መስጠት በጣም ነው የሚዳግተው። ያለውን መሬት ላይ ያለውን ተጨባጭ ሁኔታ ማየቱ በትክክል አካዳሚክ ካላንደሩ ወደዚህ እንዲመጣ የሚያስገድዱ ተጨባጭ ሪዝኖች ናቸው ወይስ አይደሉም ብሎ ነው እንጂ ሰው ጀጅ ማድረግ ያለበት። ለዚህ ታስቦ ነው፣ ለዛ ታስቦ ነው እንደዚህ የሆነ ብሎ መሄድ እንዴት ይቻላል?
1: እሺ፣
0: እንዴት ነው ለእያንዳንዱ የምንመልሰው?
2: ኃላፊው በፌዴራል መንግስት ዙሪያ ያነሷቸውን የነዳጅና የበጀት ጉዳዮችን በተመለከተ የሚመለከታቸውን አካላት ለማነጋገር ያደረግናቸው ተደጋጋሚ ጥረቶች አልተሳኩም። በኦሮሚያ ክልል ባሌ ዞን ድንሾ አካባቢ ኗሪ የሆኑ የ60 ዓመት አዛውንት ለአደጋ ተጋልጦ ያገኙትን የድኩላ ግልገል አሳድገው ለፓርክ አስረከቡ። ወይዘሮ ሐምዚያ አብዱል ቃድር በሚኖሩበት የባሌ ተራሮች ብሔራዊ ፓርክ አካባቢ ከውሻ ያስጣሉትን ድኩላ ለአንድ ዓመት ለሚጠጋ ጊዜ ወተት ተከራይተው በማጠጣት እንዳሳደጉት ለቢቢሲ ተናግረዋል።
3: በምኖርበት አካባቢ ብዙ እንስሳት ይኖራሉ። ከብቶችም የሚሰማሩት በፓርክ አካባቢ ነው። የድኩላውን ግልግል ያገኘሁት መኖሪያ ቤት አካባቢ ነው። ከሰው ሸሽቶ ነው ብዬ ትቼው ገብቼ ነበር። ነገር ግን በሁለተኛው ቀንም እዚያው አገኘሁት። ውሾች ሊበሉት ነበር። ሳያው አሳዘነኝ። ከውሾቹ አስጥዬ ወደ ቤት ይዤው ገባሁ። አንድ ላማ አለችኝ። ወተት አልባታለሁ። ወተት ስሰጠው ማገገም ጀመረ። ከዚያ ጡጦ ገዝቼ ተጨማሪ ወተት ተከራይቼን ያሳደግኩት። ከፍ እያለ ሲመጣና ሳር መብላት ሲጀምር ደግሞ ሳር እያቀረብኩለት አለማመድኩት። እንደ ልጄን ያሳደግኩት። ወደ ኋላ ላይ ከፍ እያለ ሲመጣ ለባሌ ፓርክ ሪፖርት አደረግኩ። የፓርኩ ሰራተኞች ሊወስዱት ሲመጡ እንደ ልጄ ነበር የሆነው። መኪና ውስጥ ሊያስገቡት ሲሞክሩ ቋንቋው ባይገባኝም እንደ ልጅ ነበር የጮኸው። በግድ ነው መኪና ውስጥ ያስገቡት።
2: የባሌ ተራሮች ብሔራዊ ፓርክ ኃላፊ አቶ ሸሚል ከድር ድኩላውን መረከባቸውን ለቢቢሲ አረጋግጠው የአካባቢው ማህበረሰብ አደጋ ላይ ሆነው ያገኟቸውን እንስሳት የመንከባከብ ልማድ እንዳለው ተናግረዋል።
4: እዚያ አካባቢ ያሉ ነዋሪዎች የተለያዩ እንስሳት ግልገሎችን ሲያገኙ እያሳደጉ መልሶ ለፓርኩ ሲሰጡ ነበር። እኚህ እናትም ይህንኑ ነው ያደረጉት። እንደሚታወቀው የዱር እንስሳትን ማደንና መግደል የተከለከለ ነው። የዚህ አካባቢ ነዋሪዎችም የተለያዩ እንስሳት ሳይጠፉ እንዲቆዩ ማድረግ ችለዋል። ባለመግደል ብቻም አይደለም ይህን ማድረግ የቻሉት፣ ለአደጋ የተጋለጡትን ጭምር

0: በማሳደግም ጭምር ነው። ለዚህም ተግባራቸው እናመሰግናቸዋለን። እኚህ እናትም አደጋ ሊደርስበት የነበረን የድኩላ ግልገል ነው የታደጉት። በቀን 1 ሊትር ወተት ተከራይቶ ጭምር ነበር ሲንከባከቡት የነበረው። ሲኡዲ የሚል ስምም አውጥቶለት እንደ ልጅ ነው ያሳደጉት። ይህ ግልገል አሁን አዲስ አበባ ዙሪያ ወደሚገኘው ሆለታ ተወስዶ በጥሩ ሁኔታ ላይ ይገኛል።
1: ሆለታ ጅራ አጭት ጉደቴ አከብራ ከነት በሬዴ አከጋሪ ጅራ
2: ባሌ ተራሮች ብሔራዊ ፓርክ ከ2150 ካሬ ኪሎ ሜትር በላይ ቦታ የሚሸፍን ሲሆን በውስጡ ቀይ ቀበሮን ጨምሮ በርካታ ብርቅዬ የዱር እንስሳትና ብርቅዬ እጽዋት ይገኛሉ። ፓርኩ በ2016 ዓመተ ምህረት በዩኔስኮ የዓለም ቅርስ ሆኖ ተመዝግቧል። አድማጮች ከቢቢሲ አማርኛ ጋር ናቸው። አሁን ደግሞ ኬኔዲ አባተ አጫጭር ዜናዎችን ያሰማናል።
3: ዲሞክራቲክ ሪፐብሊክ ኮንጎ በኢቦላ ቫይረስ ምክንያት የቡድኗን የዓለም ዋንጫ ለመምድ ሰረዘች። ከ130 በላይ ሰዎችን ስለመግደሉ የተነገረለት በሽታ ማገርሸቱን ተከትሎ የብሔራዊ ቡድኑ የዓለም ዋንጫ ዝግጅቶች ወደ ቤልጅየም መዛወራቸው ታውቋል። የቫይረሱን ክትባት ለማዘጋጀት 9 ወራት ሊፈጅ እንደሚችል የዓለም ጤና ድርጅት አስጠንቅቋል። አሜሪካ ኩባን ማስፈራራት እንድታቆም ቻይና አሳሰበች። የአሜሪካ ፍርድ ቤት የ94 አመቱ የቀድሞ የኩባ ፕሬዝዳንት ራውል ካስትሮ ላይ ከ30 አመት በፊት ተመተው ከወደቁ ሁለት አውሮፕላኖች ጋር በተያያዘ ክስ መመስረቱን ተከትሎ ነው ቻይና ማሳሰቢያ የሰጠችው። ኢራን ከታሰበው በበለጠ ፍጥነት የወታደራዊ ኢንዱስትሪዋን መልሳ እየገነባች መሆኑ ተዘገበ። አሜሪካና እስራኤል በከፈቱት ጥቃት ወታደራዊ አቅሟ የተመታባት ኢራን የተኩስ አቁም ከተደረገ ወዲህ ወታደራዊ ኢንዱስትሪዋን በፍጥነት እየገነባች እንዲሁም የተወሰኑ ድሮኖችን እያመረተች መሆኑን CNN የአሜሪካ የስለላ መረጃን ጠቅሶ ዘግቧል። በሌሎች የኢራን መረጃዎች የኢራን ጠቅላይ መሪ በከፍተኛ ሁኔታ የተብላላ ዩራኒየም ከሀገራቸው እንዳይወጣ ወሰኑ። ኢራን ጦርነቱን ለማስቆም የቀረበላትን በከፍተኛ ሁኔታ የተብላላ ዩራኒየም ወደ ውጭ እንድትልክ የቀረበውን ሐሳብ ውድቅ ማድረጓን ሮይተርስ የዜና ወኪል ዘግቧል። ትራምፕና ኔታንያሁ ስለ ኢራን ድርድር አካሄድ በውጥረት የተሞላ ንግግር ማድረጋቸው ተዘገበ። ፕሬዝዳንት ዶናልድ ትራምፕና ቤንጃሚን ኔታንያሁ የኢራን ጉዳይን በተመለከተ ማክሰኞ ዕለት ከፍተኛ ውጥረት የነበረበት እንዲሁም የእስራኤሉን ጠቅላይ ሚኒስትር እጅግ ያበሳጨ የስልክ ንግግር ማድረጋቸውን የአሜሪካ የዜና ምንጭ አክሲዮን ዘግቧል።
2: ለዓለም የነዳጅና ኃይል አቅርቦት መሰረት የሆነው የሆርሙዝ ወሽመጥ መዘጋት የአገራትን ምጣኔ ሀብት ወዳልተጠበቀ ቀውስ እየወሰደ ይገኛል። ከዚህ ጋር በተያያዘ ተደጋግሞ የሚነሳው ደግሞ ድፍድፍ ነዳጅ ነው። ለመሆኑ ድፍድፍ ነዳጅ ምንድን ነው? የብሬንት ነዳጅስ? ተከታይ ዘገባ ምላሽ አለው።
4: የነዳጅ ዋጋ እየጨመረ ነው። ህብረተሰቡ የዋጋ ጭማሪ ተጽዕኖ ወላፈን እየገረፈው ሲሆን መንግስታት ችግሩን ለመቋቋም የተለያየ እርምጃ መውሰድ ጀምረዋል። ዓለም አቀፍ ኢኮኖሚን በመፈታተን መደናገጥን በመፍጠር ላይ ከሚገኘው ከዚህ ቀውስ ጀርባ በርካታ መታየት የሚገባቸው ጉዳዮች አሉ። እዚህ ሁሉ ዓለም አቀፍ ኢኮኖሚ መናወጥ ጀርባ ድፍድፍ ነዳጅ ይገኛል። ፔትሮሊየም በመባል የሚታወቀው ድፍድፍ ነዳጅ በሚሊዮን በሚቆጠሩ አመታት ሂደት ውስጥ ከመሬት በታች የሚፈጠር የተፈጥሮ ሀብት ነው። በቀላሉና በፍጥነት ልንተካው የምንችለው ነገር ባይሆንም ተዝቆ የሚያልቅም አይደለም። አገልግሎት የሚሰጠው ደግሞ ለተሽከርካሪዎች ብቻ አይደለም። ከድፍድፍ ነዳጅ ከቤንዚንና ናፍጣ በተጨማሪ ለበርካታ ምርቶች የሚሆን ግብአት ይወጣል። ከፕላስቲኮች እስከ አልባሳት፣ ከኮስሞቲክስ እስከ መድኃኒት ያሉ የዕለት ተዕለት ምርቶችን ለማምረት ያገለግላል። በቀላሉ ለመግለጽ ድፍድፍ ነዳጅ የዘመናዊ ህይወት አካል ነው ማለት ይቻላል። ለዚህ ነው ነዳጅ ሲነካ ሁሉም ነገር አብሮ የሚነቃነቀው። ሁሉም ዘይት ተመሳሳይ ዋጋ የለውም። የብሬንት ድፍድፍ ነዳጅ በአብዛኛው ከሰሜን ባህር የሚመረቱ ዘይቶች ድብልቅ ነው። የብሬንት ድፍድፍ ነዳጅ በዓለም ዙሪያ በስፋት ጥቅም ላይ የሚውል በመሆኑ ለድፍድፍ ነዳጅ ዋጋ ተመን እንደ ማጣቀሻ ይወሰዳል። በዚህ ምክንያት የብሬንት ድፍድፍ ነዳጅ ዓለም አቀፍ መለኪያ ለመሆን በቅቷል። የብሬንት ድፍድፍ ነዳጅ ዋጋ ሲጨምር እና ሲቀንስ የተቀረው የዓለም ነዳጅ ዋጋ በዚያው ልክ ከፍ ዝቅ ይላል። ነዳጅ ከአውሮፓ በቀጥታ የማይገዙ ሀገራት እንኳን በብሬንት ድፍድፍ ነዳጅ ዋጋ ምክንያት የግዢ ወጪያቸው ይወሰናል። ነዳጅ በዋናነት የሚለካው በበርሜል ነው። አንድ በርሜል ድፍድፍ ነዳጅ ከ159 ሊትር ጋር እኩል ነው። ከአንድ በርሜል ድፍድፍ ነዳጅ ውስጥ ግማሽ ያህሉ ለቤንዚን የሚውል ነው። 31 በመቶ የሚሆነው ለናፍጣ የሚውል ሲሆን 10 በመቶ የአውሮፕላን ነዳጅ ይሆናል። ቀሪው ለፕላስቲክ፣ ለኬሚካል እና ለሌሎች አገልግሎቶች የሚውል መሆኑን የአሜሪካ ኤነርጂ መረጃ ያመለክታል። ሁሉም ሀገራት ነዳጅን በእኩል መጠን አይጠቀሙም። አውሮፓውያኑ 2024 በዓለም ዙሪያ በየቀኑ 101 ሚሊዮን በርሜል ነዳጅ ጥቅም ላይ ውሏል። ዩናይትድ ስቴትስ ትልቋ ሸማች ስትሆን በቀን 19 ሚሊዮን በርሜል ትጠቀማለች። ይህም ከዓለም የነዳጅ ፍጆታ 19 በመቶ ማለት ነው። ቻይና 16 ሚሊዮን በርሜል፣ አውሮፓ ደግሞ 14 ሚሊዮን በርሜል በቀን በመጠቀም ተከታዮቹን ደረጃዎች ይዘዋል። ሌሎች ከፍተኛ የነዳጅ ተጠቃሚ ሀገራት ሩሲያ፣ ሳውዲ አረቢያ፣ ብራዚል፣ ጃፓን፣ ደቡብ ኮሪያ፣ ኢራን እና ካናዳ ናቸው። የአፍሪካ ሀገራት በአንድ ላይ በቀን 4.56 ሚሊዮን በርሜል ነዳጅ ይጠቀማሉ። ይህም ማለት ከአንድ እስከ 10ኛ ደረጃ ላይ ከስር ከሚገኙ ሁለት ሀገራት የነዳጅ ፍጆታ ያነሰ ማለት ነው። የዓለማችን የግዙፍ ምጣኔ ሀብት ባለቤት የሆኑት ሀገራት የነዳጅ ፍጆታ በዋጋው ላይ ተጽዕኖ ያሳርፋል። ሀገራቱ ከፍተኛ መጠን ያለው ነዳጅ ሲጠቀሙ ዋጋው በዓለም ዙሪያ ይጨምራል። ድፍድፍ ነዳጅ በተለያዩ የዓለም ክፍሎች ውስጥ ከመሬት በታች በጥልቀት የሚገኝ የተፈጥሮ ክምችት ነው። ይህ ክምችት በመላው ዓለም በተለያዩ ክፍሎች ውስጥ ተሰራጭቶ ይገኛል። ከፍተኛ የነዳጅ ክምችት እንዳለባቸው ከሚታወቁ ሀገራት መካከል ቬኔዙዌላ፣ ሳውዲ አረቢያ፣ ኢራን፣ ኢራቅ፣ ኩዌት፣ ዩናይትድ አረብ ኤምሬት እና አሜሪካ ይገኙበታል። እነዚህ ሀገራት በዓለም አቀፍ የነዳጅ አቅርቦት ላይ ትልቅ ሚና ይጫወታሉ። በእነዚህ አካባቢዎች በተለይ ደግሞ በመካከለኛው ምስራቅ ግጭት ሲከሰት የነዳጅ ዋጋ ጭማሪ በመላው ዓለም ይከሰታል። ኢትዮጵያ ነዳጅ አታመርትም። እንደ አብዛኞቹ ሀገራት በግዢ ነው የምትጠቀመው። ግዙፍ ምጣኔ ሀብት ካላቸው የአፍሪካ ሀገራት መካከል አንዷ የሆነች ኢትዮጵያ ነዳጅ ተጠቃሚ ናት። የነዳጅ ፍላጎቷን የምታሟላው ከመካከለኛው ምስራቅ ሀገራት በሚፈጸም ግዢ ነው። በዓለም አቀፍ ደረጃ የነዳጅ ዋጋ ሲጨምር ኢትዮጵያ ውስጥ ያለው ዋጋም በተመሳሳይ ይጨምራል። የትራንስፖርት፣ የምግብ ዋጋና ሌሎች ምርቶች ዋጋ ስለሚጨምር የዕለት ተዕለት ኑሮን ይፈትናል። በዚህም በአፍሪካ ውስጥ ከፍተኛ የነዳጅ ፍጆታ ካላቸው 10 ሀገራት መካከል ኢትዮጵያ አንዷ ናት። በዚህ ዝርዝር ውስጥ በ10ኛ ደረጃ ላይ ያለች ኢትዮጵያ በቀን 110 ሺህ በርሜል ትጠቀማለች። ነዳጅ ኃይል ብቻ አይደለም፣ የዓለም ኢኮኖሚ የጀርባ አጥንትም ጭምር ነው። ትራንስፖርት፣ ኢንዱስትሪ፣ ንግድና ሌሎች ዘርፎች በነዳጅ ላይ የተንጠለጠሉ ናቸው። ለዚህም ነው እንደ ጦርነት፣ ፖለቲካ ወይም የአቅርቦት መስተጓጎል ሲፈጠር ዋጋው በዓለም የሚጨምረው። በነዳጅ አምራቾች፣ በከፍተኛ ነዳጅ ተጠቃሚዎች፣ በነዳጅ ማጓጓዣዎች ወይም በሌላ አጋጣሚ የሚፈጠር ለውጥ እስከ ነዳጅ ማደያዎች ያለውን ዋጋ የሚቀያየር ይሆናል።
2: አስቶን ቪላ የጀርመኑን ፍሬይበርግን በማሸነፍ 3-0 በማሸነፍ የአውሮፓ ሊግ ዋንጫን አንስቷል። አድማጮች ለዛሬ ያልናቸውን በዚህ ነው የምናበቃው። ሌሎች ዝርዝር ዘገባዎችን ለማንበብ ድረገጻችንን መጎብኘት ትችላላችሁ። መልካም ጊዜ፣ መልካም ምሽት።

0: 300 ግደት ዝቀዘፈሉ እዩ ነይሩ ኣብዚ ሓለፈ 50 ዓመታት ኣብ ሃገራት ኣፍሪካ ጥራይ ኣስታት 15,000 ሰባት በቲ ሕማም ሞይቶም ኣለዉ
1: ወለድ ዛብዮም መፃመቲ ፍረብርኩም ንምርኣይ ዘይፍንቅልዎ እምኒ የለን ማይ ጮሎት ሕክምና ወዘተ ኣብዚ እዋን ከዓ ሳላ ምዕባለ ሳይንስ ማህፀን ምክራይ እውን ከም ሓደ ኣማራፂ ኮይኑሎ ኣብታ ነዝሓለፉ 4 ዓመታት ብኩናት ትሕቆን ዘላ ዩክራይን ደቂ ኣንስትዮ ኣብዘዋ ኩናት ኮይነን እውን ማህፀነን ንወፃተኛታት የካሪ ኣለዋ ሃና ዘራፅዮን ኣንቢባቶላ
2: In a country at war.
3: Abta abu kwinat zella hager, kabu mella alam mas amitti bi magaddi kray mahat an kol un koldu yimesu wallo.
4: It's a beautiful day.
5: Sibirt maaltia. Samay brahilu. ፀሐይ ወንድም ይላላ ውላድና ንኽብእኻ ተህንጢና ኢና ዘለና
3: ኢለናን ኢጎርን ሕዚዮም ናብታ ንዝሓለፈ 4 ዓመታት ኩናት ዘይዕረፈላ ዩክሬን ሰጊሮም ካብ መቄዶንያ ብመኪና 2,000 ኪሎ ሜትር ዘዊሮም እዮም መፅኦም
5: ወለዲ ክንከውን ደሊና ስለዚ ወለዲ ንምዃን ኩሉ ዝከኣል ነገር ክንገብር ኢና ወለዲ ንምዃን እምባውን ከነንቀሳቅስ ኢና
3: እዚ ቀሊል ሕርያ ኣይነበረን ንትሽዓተ ዓመታት ኩሉ ነገር እዮም ፈቲኖም ድሕሪ ሓያለ ግዜ ዝወሰደ ኣይቪኤፍን መጥባሕትን ናብ ማህፀን ምክራይ ከዓ በፂሖም ኣብ ዩክሬን ኣብ ውሕዳት ሃገራት ጥራይ ዝርከብ ዕድል ኣጓኒፍዎም ሕጋዊ ፅቡቅ ትሕቲ ቅርፂ ዘለዎን ብዋጋ ከዓ ተመጣጣኒ ኣብ ርሑቅ ኮይኖም እውን ነቲ ጥንሲ ይከታተልዎ ነይሮም እታ ጥንስቲ ግን ኢለና ኣይኮነትን ዘርኢ ናይ ኢለናን ኢጎርን ኣብ ማህፀን ካልእ ዩክራይናዊት ጓል ኣንስተይቲ እዩ ተጠኒሱ
5: ኬክ ንምስራሕ ኩሉ ነገር ተቃሞ ሞ ኣብ ናይ ካልእ ሰብ ፎርኖ ተብስሎ ልክ ከምዚ እዩ
3: ሕዚ ድሕሪ 9 ኣዋርሕ ንመጀመርታ ግዜ ምስ ወዶም ክራኸቡ እዮም
5: እዚ ኣብ ህወትና እቲ ዝበለፀ ነገር እዩ
3: ኣብ ንጉስ ወከፍ ዓመት ኣሽሓት መፃምቲ ማህፀን ንምክራይ ናብ ዩክሬን ይመፁ እዮም እዚ ዋላ ሩስያ ኣብ ልዕሊ ዩክሬን ወራር ምስ ፈፀመት እውን ኣይቋረፀን ኣብ ዓለም ኣብ ሓደ ካብ ዝዓበዩ ኤጀንሲታት ምክራይ ማህፀን ኢና ዘለና ብውሕዱ 30 ዝኾና ናይ ወፃእተኛታት ውላድ ኣብ ማህፀነን ዝተሰከማ ደቂ ኣንስትዮ ኣለዋ
6: እዚ እቲ ቐንዲ መስርሒ ኢና እዩ እቲ ዝኸበረ ቦታ ድማ እዩ ልዕሊ 10,000 ድቅታት ኣለና ኣብ ትሕቲ መሬት ኢና ዘለና እዚ ኣብ ክሊኒክና እቲ ኣዝዩ ውሑስ ቦታ እዩ
3: ካሪና ኣበሃል ጓል 22 ዓመቴ ህፃን ናይ ቻይናውያን መፃምቴ ጠኒሰ ዘሎ ካራና ጓል 17 ዓመት ኣብ ዝነበረትሉ ሩስያ ኣብ ከተማ ባኽሙት ብዝፈፀመቶ መጥቃዕቲ ገዛ ዓኒው ቤት ኣልቡ ኮይና ንመግዝእ ባኒ ሳናቲ ማብሰኣን ኩሉ ንውላድና ንምግቡን ፓምፐሩን መግዝእ ምስሰኣና ገለ ነገር ክገብረለኒ ክብል ጀሚረ ሕዚ ካሪና ነዚ ጥንሲ ብምስከማ 17,000 ዶላር ክትክፈል እያ ውላደይ ከምዘይኮነት እፈልጥ እየ ግና ይፍቅራ እየ ምስኣ ይዛረብ ይዕልል እቲ ክፍሊት ካብዚ ንላዕሊ ክኸውን ነይርዎ ካብቶም ማንታ ሓደ ስለ ዝተጎደ እዩ ናብ 17,000 ወሪዱ እዚ ኩናት እንተዘይህሉ ክሳብ ማህፀነይ ምክራይ ኣይምበፃሕኩን ተጣበቕቲ ከዓ ከም ናይ ካሪና ዝኣመሰለ ዛንታታት ኣዝዩ ከቢድ ሕቶ ከም ዘልዕል ይሕብሩ
7: እዘን ማህፀን ዘካርያ ክሊኒካት ነተን ድኻታት ደቂ ኣንስትዮን ዕላማ ዝገብራ ዘለዋ እቲ ኩናት ምስ ጀመረ ከዓ ቁፅር ድኻታት ደቂ ኣንስትዮ ወሲኹ ዋላ ሩስያ ኣብ ልዕሊ ዩክሬን ወራር ምስ ፈፀመት እውን ዩክሬን ሓንቲ ካብተን ቀንዲ ኣካራይት ማህፀን እያ ኮይና ምክንያቱ ብዙሕ ተስፋ ዝቆረፀ ዝደኸያ መነባብሩአንን ስርሐንን ዝሰኣና ደቂ ኣንስትዮ ወሲኹ እዩ ክነብራን ስድራ ቤተን ክድግፈን ስለ ዝደልያ ከምኡውን ምዕረባውያን መፃምድቲ ብሕሱር ዋጋ ዕሸላት ክረኽብሉ ዝኽእሉ እዘን ክሊኒካት ባይታ ይጣጣሓሎም ኣለዋ
3: እተን ነዚ ዘሳልጣ ክሊኒካት ግን በዛ ዓይኒ ይርእዮን እተን ክሊኒካት ደቂ ኣንስትዮ ብሕጋዊ ኣገባብ ካልኦት ቆልዑ ንክረኽቡ ብምሕጋዝ ገንዘብ ዝረኽባሉ ባይታ ይፈጥራ ምህላውን እየን ዝገልፃ ጓል ኣንስተይቲ ሓያል ክትከውን ዝጠልቡ ምርጫታት ኣለው ትብዓት ዘድልዮ ካልእ ምርጫ እውን ኣሎ ወለዲ ዝገብር ህያብ
7: መሰንበድ ካልእ ዘንብዕ ምትላል እዚ ዓርቢ ዓርቢ ብሕሱር ዕሸላት ንሸይጥ ኢና እዩ ዝብል ዘሎ ስለዚ ተሓቢኦም ኣይኮኑን ዝገብርዎ ዘለው ብቓልዕ ዕሸላት ይሸጡ ኣለው
3: እቶም ክወልዱ ዝደልዩ ወፃእተኛታት ነቶም ዕሸላት ኣብ ምውሳድ ነዊሕ ግዜ ከምዝድንብዩ ክንርዳእ ክኢልና ገለ ክሊኒካት እውን ነቶም ወለዶም ዘይወሰድዎም መፅንሒ ዝኸውን ክፍሊ ይፈልየና ኣለዋ ሃገራዊ ባይቶ ዩክሬን ሓደ ሓዱሽ ሕጊ ንምፅዳቕ ኣብ ክትዕ እዩ ዘሎ እዚ ሓዱሽ ሕጊ ከዓ ኣብ ዩክሬን ንወፃእተኛታት ክራይ ማህፀን ደው ንክብል እተ ብዓለም ንዩክሬን ብክራይ ማህፀን ኣብ ቅድሚት ዝሰርዓ ዕዳጋ ደው ንክብልን ንክዕፆን ዝጠልብ እዩ ሚኒስትሪ ጥዕና እኹል መረዳእታ ክበልና እኳ እንተሓተትናዮ ሰብ መዝቲ ሚኒስትሪ ግን ዝኾነ ከቕርብሉና ይከኣሉ

0: ንሳቶም ናይ ምምፃእ ዕድል ስለ ዘለዎ ሞ ከዓ እቲ ፀወታ ኣብ መስከረም ስለ ዝካየድ ቀዳማይን ካልኣይን ፀወታ መስከረም እዩ ካልኣይ ፀወታ ከዓ ኣብ ጥቅምትን ሕዳርን ንክካየድ። ስለዚ ብፍላይ እታ ናይ መስከረም ፀወታ ዕድል ስለ ዘለዎም እዞም ካብ ደገ ዝመፁ ተፃወቲ ካብኡ ብዝበለፀ ስልጣና ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ዝዓበየ ስራሕ ከምዝሰርሕ ዝበለፀ ስራሕ ከምዝሰርሕ ተመኪሩን ስለ ዘሎ እቲ ባህሊ ናይ ስፖርት እንታይ ከም ዝመስል ፈሊጥዎ ስለ ዘሎ ኣነ ትፅቢት ይገብረሉ እየ። ምናልባሽ ኣብቲ ውድድር ምሳእታ ከምዝቐዲመ ዝገለፅኩልኪ ናይ በዓል ደቡብ ኣፍሪካ ናይ በዓል ጊኒ በዳህነት ከጋጥሞ ስለ ዝኽእል፣ እዚ ግን ድምር ኣቢለ ክሪኦ ከለኹ ነቲ ሃገራዊት ጋንታ ዋላ ሕጂ 227 እንተዘይተዓወተ ዝደጋጊመ ኣቐዲሞ ክገልፆ ዝፀንሐኩ ኣብ ተፈላለዩ ሚድያታት። ኣብ 228 ግን ሓንቲ ብቕዕትን ድልልትን እሞኻ ኣብ ደረጃ ክትኣቱ ትኽእል ሃገራዊት ጋንታ ክትምስረት ከም ትኽእል ሕጂ እውን እምነተይ ፅኑዕ ምዃኑ ክገልፀልክ ይደሊ። ኣብ ዩጋንዳ ብኬንያ ብብዝሒ ኤርትራውያን ዘሎ መፅያ ንድሕር ከም ሜዳ ተፃዊታ እታ ጋንታ ብዙሕ ረብሓ ክንትረክብ ኣነ ኣይጠራጠርን እዩ።
1: የቐኒልና ተንታኒ ስፖርት ነጋ ወልደ ገርጊስ
0: የቐኒለ ኣዜብ
1: ናይ ሎሚ መደባት ናብ ዘዛዚምና ኣለና። ምሳኹም ዘምሶኻ እዚ ብርሃነ ምስላይን ፅጋብን ጆናታን ወንጌቡ ምኻን ኢና ብሩክ ለይቲ